ኢልዳ ቼቤት ኮላተነ ታይ ኢልዳ ቼቤት ፖንገሳና ኢልዳ ቼቤት ናተነ ለቲና ባሬኝ 412 ኢልዳ ቼቤት 20000 ከኛ ሺሊንግስ ሰከንድ ሰክቱ ተነ አማጭ ጋትራ አገር ንጉን አለጋ ያውን ንጉን ማግብሩን ሲ ማይቲልዳ ቼቤት ናለቲን 412 ሲ ማንጉ ዳይሬክት ሳሳ ኢልዳ ናለቲን 412 ታቆ ቻምዳ አትይገት ኢንፋክት ካትሊያን ሲሊንጋ 28 ሺሊንግስ ኦጋ ቶማጋት ኮቴለጋ ቲለዳ ታይ 28 ሺሊንግስ ካኞ ቺጋ 20000 ከይጋሰ አጎታ ኮቻምዳ አትኮ ገቲንጉረ ስጉሚተን ጂታኒ ሚያነ ታይታምጂኒ ለዋኛ ተለ አላማታተን ኮሚተን ኢልዳን ነጋ ጎቴል ትከት ካኞ ቺጋ 20000 አጎታ ኮቻምዳ አትኮ ቼንግ 20000 አገ ኤንሶ ጎያንታን ኤን ነምበር 3 ኦተን ሶ ኢልዳ ይገቲኒ ጉኒ ገቲኒ ነምበር 3 ጋራ ኢልዳ ነቻንካ ወገረጋ ኮንፋርምድ ኢልዳ ፖገዛና 0746 ኮለቲ 412 46 ኮለቲ 412 ሚሲ መንጉን አላማ ሚሲ መንጉን ኢልዳ ካይገር አያ ታያድ ገይገር ቺገያ ቻምዳ አትቼንጋ ገጎራ ቻምዳ አትቼንጋ ገጎራ ኢንገለ ታምክለል ኛን ቀኞር ቺገይ ወታባን ኢልዳ ታጎሚቴ ናቫይዘግ 9 ታጎሚቴ ናቫይዘግ 9 ኢርዋንጊሳ ሶ ይደን አንድ ለትጋት ንጉነ ቻምዳ አትትልትጋት አጎ ቻምዳ አትይገት ጀግይገት ይተርገለጅን ኮንግራቹሌሽን አያ ሚቴ ጋኞ ቺገ 3600 ይገኘነ ከቲን ባጊቾ ከጆነ ጎቦና አያ አማሶ ቢቲነ ኪስሩንገ ለጅን ኮንግራቹሌሽን ዩ አር አ ሰክሰስፉል ባየር ነባምቡሲ ነባ 20000 አግኝ ነሩ በማታረ 2 ሚኒትስ ኩዋጊ ዶን አምፔሳ ኢልዳ ገንጋላል ንጉነ ጎትንዳ ኢልዳ ኤንሲ በኝ 20000 አጎ 28 ሲሊንግስ ነገ ባይሲን 28 ሲሊንግስ ሶ እንደ ንጉነ ጋራጋ ባጋ ቼንግ ተቱ ራቢን ቺማሲ ረ 30 ሲሊንግስ አጎ ገቲ ኳራጋ ቴልትገት ኢሙ ኮምቦና አስኮራ ኮን ጋም 3600 ኮውዶን ጋም 1131 ኮውን ጋም 481 ሲሊንግስ ኒውርቺንገ ጋራ ቦናስ አስኮራ ጎኖአኒ አጎ ኒውርቺንገ ጋራ ኳልጂገ ምቡስ ያገ ታጎ ጃምዳ ሀትኩ ኡሙ ኳ 4000 ንጉነ ኢልዳ አንኘ ሚቴዳኖ ቺል ባኪቶ ስታ 274 አሽ አጊ ቴሌቲጋት ነው ተላራ ካራካ ሳና ወላ ነጎኒ ፕሌሊስት ገና ተደሞቶ ሳና ኤንዩ እቺ ለግቶግ ስታቱ 70 ኢማጂን ዳገ ማይ ቢግ 9 ለጂታ ገ ገደገሮ አኞርጂገ ኢልዳ አማጂ ጋስ ዳትጉሎ ኢልዳ ኢልዳ አማጂ ጋስ ዳትጉሎ ኢልዳ ጄቤ ጋስ ተን ባገ አይ ገዲና ጊገት ጌት ታሪ ወዲት እንዳይ ቼ ገዲነ ጋ በሳጊ የሜን ቦለ ቦለ ማሲረ ታት ሺሊንግ ሲገ ቴሌቲጋት ስታቱ 74 አሽ አጊ ቴሌቲጋት ኖት ተደሚተን ናምባታ ticket number 3 metil ticket again number 3 status 74 ash ticket number 3